እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።

ዝኸበርክንን ዝኸበርኩምን ሰማዕትና ከመይ ቀኒኹም ክሳብ መወዳእታ መደብና ምሳና ክትፀንሑ እናዓደምና ንሎሚ ሓሙስ 7 ግንቦት 2026 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህልውናዮም ቀፂሉ እገዳ ኣሜሪካ ንህዝቢ ኤርትራ እንታይ እዩ ዝብል ናይ ክፍሊ ዕዮ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ሓተታ ክንንብበልኩም ኢና ቀፂሉ ድማ ካብ ምዝራብ እንታይ እዩ መትረፊኦም በል ዝብል ብክፍላይ ተክአ ዝቐረበ ፅሑፍ ክህልወናዩ ኣብ መወዳእታ ድማ ኤርትራዊ ሓይሊ ዕማም መኸተ ንስግረ ደባዊ ጭቆና ዝብል ጋዜጣዊ መግለፂ ኤርትራውያን ተቓለስቲ ንፍትሒ ከነንብብ ኢና ኣብ መንጎን ምሩፃት ሙዚቃታት ኣለውና ብሩኽ ምሸት ሰናይ ምክትታል።

ክቡራት ሰማዕትና ካብዚ ቐጺልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ዜናዊ ጸብጻብ ጉባኤ ዞባ ሰሜን ኣሜሪካ ሰልፊ ዲሞክራሲ ህዝቢ ኤርትራ። ዞባ ሰሜን ኣሜሪካ ሰልፊ ዲሞክራሲ ህዝቢ ኤርትራ ብክልተ ጉንበት 2026 ጉባኤ ኣካይዳ። ኣብ መኽፈቲ እታ ጉባኤ ኣቦ ወንበር ሰነዳይ ሽማግለ ብጻይ የማናይ ፍትዊ መስርሕ ምስንዳእ ከመይ ከም ዝነበረ በብደረጅኡ ዘርዚሩ ብምግላጽ ተሳትፎ ኣባላት ዞባ ኣብቲ መስርሕ ዝነኣድ ከም ዝነበረ ከዓ ኣብሪሁ። ኣቦ ወንበር ሓጻይ ሽማግለ ብጻይ ፍሳሐ ፍትዊ ብወገኑ ነቲ ዞባ ኣብ መጻኢ ንምምራሕ ሕጹያት ኮይኖም ናብ ጉባኤ ዝቐርቡ ኣባላት ንምምልማል ዝተገብረ ጻዕሪ ከመይ ከም ዝነበረን ውፅኢቱን ዝሕብር ጸብጻብ ኣቕሪቡ። ኣቦ ወንበር ሰልፊ ዲሞክራሲ ህዝቢ ኤርትራ ብጻይ ገረዝገር ተወልደ ኣብቲ ጉባኤ ኣብ ዘስምዖ ናይ ደገፍን ምትብባዕን ቃል እዚ ኣብ ፍሉይ ኩነታት ሃገርናን ዞባናን ዝካየድ ዘሎ ጉባኤ ምዃኑ ብምጥቃስ ተሳተፍቲ ናይ ዝሓለፍዎ መስርሕ ድልድልን ድኹምን ጎድነታት ገምጊሞም መጻኢ ዝትልምሉ ክኸውን ተስፋይ ልዑል እዩ ኢሉ እዚ ንርከበሉ ዘለና እዋን ወሳንን ናይ ሓይልታት ለውጢ ብሓባር ምቅላስ ከም ዘድሊ ኣብሪሁ። ሰልፊ ዲሞክራሲ ህዝቢ ኤርትራ ኣብዚ መዳይ እዚ ግዲኡ ከወፊ ቁርብ ምዃኑ ብምጥቃስ ከዓ ኣተባቢዑ ነቲ ዞባ ክመርሖ ዝጸንሐ ብጻይ ደስበለ ካሕሳይ ብወገኑ እታ ዞባ ክትሰርሖ ዝጸንሐት ኩሉ መድያዊ ዝርዝር ጸብጻብ ኣቕሪቡ። ኣብቲ ዝሓለፈ ጉዕዞ ኣባላት ዞባ ከርእይዎ ንጸንሑ ተወፋይነት ድማ ኣመስጊኑ። ኣብ መጻኢ ክእረሙ ብዛዕባ ዝበሎም ድኽመታት ድማ ኣሚቱ። ምዝ ብዝተተሓሓዘ ናይቲ ዞባ ገንዘባዊ ዜናዊ ጉዳይ ደቂ ኣንስትዮን ምቁፅጻርን ዝምልከቱ ጸብጻባት ቀሪቦም። ካብኡ ብምቕጻል ጉባኤ ኣብቲ ጸብጻባት ሰፊሕ ምይይጥ ብምክያድ ከም ሰነድ ዞባ ብምሉእ ድምፂ ኣጽዲቕዎ።

ሰለስተ ግንቦት 2026 ዓለም ለኸ መዓልቲ ነፃ ፕረስ ኣብ ዘውፅኦ መግለፂ ኤርትራ ካብ 180 ሃገራት ኣብ መወዳእታ ከም ዝተሰርዐት ኣፍሊጡ። ኤርትራ ናብዚ ደረጃ ዝወደቐትሉ ምኽንያት ብዙሕ ምዃኑ ዝተጠቕሰ ኮይኑ እቶም ቀንዲ ኸኣ ዘይመንግስታዊ መድያ ዘይምህላው፣ ኣገልግሎት ማሕበራዊ መድያ ምእጋድን ጋዜጠኛታት ናብ ትካላት ፍትሒ ብዘይምቕራብ መወዳእታ ንዘይፍለጥ ነዊሕ ግዜ ምእሳርን ምስዋርን ቅድሚት ዝተሰርዑ ባቀኝታት እዮም። ሱዳንን ኢትዮጵያን ከዓ ብቕደም ሰዓብ መበል 118 148 ኮይነን ኣብቲ ዝርዝር ሰፊረን። ሰለስተ ግንቦት መዓልቲ ነፃ ፕረስ ኣብ ወርሒ ታሕሳስ 1993 ብሓፈሻዊ ኣኼባ ውድብ ሕቡራት ሃገራት ኣብ ከተማ ዊንድሆክ ዝተወሰነ ኮይኑ መሰረታዊ ዓላምኡ ከዓ ነፃነት ምግላፅ ሓሳብ ንምትባዕ ምንባሩ ኣብቲ መግለፂ ተመልኪቱ። በቲ መግለፂ መሰረት ብጠቕላላ ኣብ ዝሓለፈ 25 ዓመታት ደረጃ ናይ ፕረስ ከንቆልቁል ከም ዝፀንሐ ብምጥቃስ ብፍላይ ኣብዚ ኩነታት 180 ሃገራት ዝተዳሰሰሉ ናይዚ ዓመት ፀብጻብ ኣዝዩ ብዘሰንብድ ኩነታት ከም ዘንቆልቆለ ተገሊጹ። በዚ መሰረት ኣብዚ እዋን እዚ ካብ ህዝቢ ዓለም ካብ ፍርቂ ንላዕሊ ኣብቲ ኣዝዩ ዝሓመቐ ኩነታት ፕረስ ዝበሃል ደረጃ ይነብር ከም ዘሎ ኣብቲ ፀብጻብ ተጠቒሱ። ናፅነት ፕረስ ናብ ከምዚ ዝኣመሰለ ደረጃ ንክወድቕ ቁጠባዊ ፀጥታውን ድረኽቲ ርቑሒታት እኳ እንተለውዎ ጉቡእ መስርሕ ፍትሒ ዘይምህላው ድማ እቲ ቀንዲ ምዃኑ ተሓቢሩ። ኣብቲ መግለፂ ሉክሰምበርግ፣ ስዊዘርላንድ፣ ኣየርላንድ፣ ፊንላንድ፣ ሽወደን፣ ደንማርክ፣ ኢስቶንያ፣ ኒዘርላንድን ኖርዌይን 10 ናይ ጽቡቕ ኣብነት ኮይነን ተጠቒሰን። ኤርትራ፣ ደቡብ ኮርያ፣ ቻይና፣ ኢራን፣ ስዑድ ዓረብያ፣ ኣፍጋኒስታን፣ ቪየትናም፣ ቱርክምስታን፣ ሩስያን ኣዘርባጃንን ከዓ 10 ኣብ ሕማቕ ኩነታት ናይ ዘለዋ ሃገራት ኣብነት ተባሂለን ተገሊፀን። ሕብረት ኤውሮጳ ኣብ ጉዳይ ትግራይ ህጹጽ መፀዋዕታ ኣቕሪቡ። ሕብረት ኤውሮጳ ኣብ ትግራይ ይምዕብል ብዛዕባ ዘሎ ኣስጋኢ ኩነታት ህጹጽ መፀዋዕታ ከም ዘቕረበ ኣዲስ ስታንዳርድ ፖስት ሓቢራ። እቲ ሕብረት ኣብ መፀዋዕትኡ ዓሚቕ ስኽፍታ ኣብ ትሕቲ ዝብል ኣርእስቲ ኩሎም ዝምልከቶም ወገናት ብህጹጽ ነቲ ዝረአ ዘሎ ኣዝዩ ዘተሓሳስብ ዘይርጉእን ነቲ ናይ 2022 ስምምዕ ንድሕሪት ዝመልስን ኩነታት ዝዓግት ሓላፍነታዊ ስጉምቲ ክወስዱ ኣትሪሩ ጸዊዑ። ኣብዚ ብ30 መያዝያ 2026 ብናይቲ ሕብረት ወፃኢ ጉዳያት ወሃቢ ቓል ዝወፀ መፀዋዕታ እቲ ሕብረት ኩሎም ወገናት ካብ ዝኾነ ይኹን ተኽታኺ ስጉምቲ ክቝጠቡ ኣዘኻኺሩ። ነቲ ህውከት ጠጠው ምባል ብቐጻልነት ከውሕስ ብ2022 ኣብ ፕሪቶርያ ዝተበጽሐ ስምምዕ ንኸየፍርስዎ ኣትሪሩ ኣጠንቂቑ። ኣታሓዚ ድማ ክልቲኦም ወገናት ናብ ሓድሽ ግጭት ካብ ዘእቱ ተግባራት ክቝጠቡ እውን ኣዘኻኺሩ። መግለፂ ሕብረት ኤውሮጳ ኣብ መንጎ ፌደራላዊ መንግስቲ ኢትዮጵያን ህዝባዊ ወያነ ሓርነት ትግራይን ተፈጢሩ ዘሎ ምስሓብ ብሓይሊ ዘይኮነ ብፖለቲካዊ ዘተ ንኽፍታሕ ኣመልኪቱ። ካብዚ ሓሊፉ ክፍጠር ዝኽእል ግጭት ኣዕናዊ ከም ዝኸውን ኣሚቱ። እዚ ድማ ነቲ ኣብዝሓለፈ ንኽልተ ዓመታት ኣብ ውግእ ጸኒሑ ብሳላ ስምምዕ ፕሪቶርያ ዕረፍቲ ረኺቡ ዝጸንሐ ከባቢ ብምጥቃስ ሳዕብኑ ብደረጃ ዘባኡ እውን ዝልከም ሓደጋ ከስዕብ ከም ዝኽእል ኣዘኻኺሩ። እዚ መግለፂ መጠንቅቕታ ዝወፀ ነቲ ኣብ ሰሜን ኢትዮጵያ ዝያዳ ዝዓርግ ዘሎ ናይ ውግእ ሓደጋ ተኸቲሉ ምዃኑ ከዓ ኣብቲ መግለፂ ሰፊሩ። ብኻልእ ወገን ድማ ኣብዝ ሓለፈ ሰሙን ልኡኽ ኤምባሲ ኣሜሪካ ኣብ ኢትዮጵያ ዝርዝሩ እኳ እንተዘይተገለጸ ክልተ ግዜ ናብ መቐለ ከም ዝተመላለሰ ተፈሊጡ። እዚ ከምዚ ኢሉ እንከሎ ህዝባዊ ወያነ ሓርነት ትግራይ እቲ 6 ዓመታት ዝሓለፎ እሞ ዝተመርጸሉ መስርሕ ኣብ ፕሪቶርያ ዘይሕጋዊ ዝተባህለ ባይቶ ክልል ትግራይ ናብ መድረኽ መጺኡ ንሌተና ጀነራል ታደሰ ወረደ ትክእ ፕረሲደንት ንምምራጽ ይሸባሸቡ ኣብ ዘለውሉ ናይ ወጥሪ ግዜ እዩ። ሌተና ጀነራል ታደሰ ወረደ ብወገኑ እቲ ፕረሲደንትነት ክወስድዎ ከም ዝኽእሉ እንተኾነ ነቲ መስርሕ ስለ ዘይድግፎ ሰላማዊ ምርኽኻብ ስልጣን ከም ዘይገብር ይገልጽ ኣብ ዘለወሉ እዩ። ማሕበር ጋዜጠኛታት ሱዳን ሽልማት ዩኔስኮ ተዓዊቱ። ማሕበር ጋዜጠኛታት ሱዳን ብደረጃ ዓለም ብዩኔስኮ ዝውሃብ ሽልማት ዓለም ለኸ ናፃ ፕረስ 2026 ከም ዝተዓወተ ካብ ካርቱም ተሓቢሩ።
እቲ ሽልማት ነቲ ማሕበር ብዩኔስኮ ዝተዋሃበ ኣብ ውግእ ናይቲ ማሕበር ኣባላቱ ዘርኣይዎ ኣንጻር ጥሕሰ መሰል ሜድያ ብቑዕ ስነዳ ምዃኑ እውን ተገሊጹ። እቲ ሽልማት እቲ ማሕበር ኣብ ግዜ ውግእ ዘጋጠሙ ጥሕሰታት ብምቅዋም ዘርኣዮ ትግሃት ምዃኑ እቲ ዜና ጠቒሱ። ምዝ ብዝተተሓዘ ማሕበር ጋዜጠኛታት ሱዳን ንግህዘት መሰል ሜድያ ዝምልከቱ ብሰንኪቲ ውግእ

ናይ ዝሞቱ 14 ሰራሕተኛታት መድያ ወሲኽካ ብዛዕባ 67 ፍጻሜታት ከም ዝሰነደ ተሓቢሩ ዳይረክተር ዩኔስኮ ካሊድ ኢል ኣናዲ ናይቲ ማሕበር ኣባል ፍሉይ ትብዓትን ተወፋይነትን ከም ዘርኢ እዩ ገሊጹ እቲ ትብዓት ናይቶም ጋዜጠኛታት ንኻልኦት ክኢላታት እውን ናይ ውፍይነት ምእንቲ ሓቂ ኣብነት ኮይኑ ከም ጥቀስ ገሊጹ ኣታሓዙ ከዓ እቲ ዝተዋሃበ ሽልማት ኣብ መዳይ ናፃ ፕረስ ድምፂ ንዘይብሎም ድምፂ ብምዃንን ዲሞክራስያዊ መሰል ጥባቕን ናይ ትብዓት መርኣያ እዩ ኢልዎ ኣቦ ወንበር ማሕበር ጋዜጠኛታት ሱዳን ዓብደልመንዑም ኣብኡ እድሪስ ብወገኑ እዚ ሽልማት ኣብ ሱዳን መድያታት ኣብ ዝተደኸማሉ ግዜ ዝተዋህበ ብምዃኑ እዋናዊ እዩ ኢልዎ ኣታሓዙ ከዓ እቲ ሽልማት ፕረስ ንክዓቢ ግዲኡ ንክፃወት ናብ ሕብረተሰብ ሱዳን መልእኽቲ ከም ዘመሓላልፍ ኣመልኪቱ እቲ ሽልማት ንኩሎም ምስቲ ፅንኩር ኩነታት ግብኦም ዝፈፀሙ ጋዜጠኛታት ሱዳን ዓብዪ መዘከርታ እዩ ክብል ጠቒስዎ ነቶም ፀኒዖም ዝተቓልሱ ጋዜጠኛታት ክብሪ ምዃኑ እውን ኣብ ናይ ፌስቡክ ገጹ ኣስፊሩ እዚ ሽልማት ካብ 1997 ክውሃብ ዝጀመረ ዓመታዊ ኮይኑ ብውልቂ ይኹን ብእኩብ ብሉፅ ስራሕ ንዝረኣዩ ክውሃብ ዝፀንሐ ብደረጃ ውድብ ሕቡራት ሃገራት ካብ ዝውሃቡ እዩ ክቡራት ሰማዕትና ናይ ሎም ዜናና ኣብ ዝፈፂምና ኣለና ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል

ካብ ምዝራብ እንታዩ መትረፊኦም በል ካብ ምዝራብ እንታዩ መትረፊኦም በል ብዝብል ኣርእስቲ ከም ሰብ ኣብ ሓቂ ተመርኩሰ ሓሳባተይ ክህብ እንከለኹ ሕልናይ ዕረፍቲ ይህበኒ ዝኸበርካ ተዛራባይ ኣነ ከም ሓሳብ ኣቕራቢ ንሕና ከም ደቂ ሰባት ሓሙሽተ ህዋሳት ዘሎና ክንስና ወዲ ሰብ ቅድሚ ምዝራቡ እንታይ ይብልን ይዛረብን ክፈልጥ ኣለዎ እብል ኣብዚ እቲ ዘገርም ከም ሰብ ነቲ ዝበሃል ዘረባታት ምስ ሰማዕኩ ብዙሕ እዩ ገሪሙኒ ምኽንያቱ መጀመርያ ወዲ ሰብ ክቡር እዩ ካብ ኣፍካ ዝሃበካ ምዝራብ ሽግሮም ወይ ኩነታቶም ባዕሎም ከም ዝፈልጥዎ ምስትውዓል የድሊ ኣነ ከም ጸሓፍን ሓሳብ ኣቕራብን ንነዊሕ ዓመታት ዘስተብሃል ኩሉ ሓደ ነገር ኣሎ ንሱ ኸዓ እቲ ዝገርም ዝኾነ ነገራት ናይ ሃገርና እንተ ብኣወንታዊ እንተ ብኣሉታዊ ኣብ ክንዲ ኸም ዘለዎ እንዛረበሎምን እንገልጾምን ንዅሉ ነገራት ብዕበጦ ዕበጦ ንዓሰርተታት ዓመታት ዝኸይድ ዘሎ እዩ እንታይ እሞ ረኺብና እንሆ ኸዓ ኣብ ፖለቲካዊ ኢኮኖምያዊ ማሕበራዊ ናብራና ብሰንኪ ዘሎ ኩነታትና ስለምንታይ ኢልና ስለ ዘይሓተትና እንሆ ዘዝተወልደ ንስደት ይጓዓዝ ኣሎ እዚ ኸዓ ወዲ ሰብ መጻኢ ራእይ ክሳብ ዘይሃለዎ ቀጻሊ እዩ ሕሰብ ኤርትራዊ ኤርትራዊት ኩሉ ስደት ከብቅዕ ስለምንታይ በል ክቡራትን ክቡራንን ከም ደቂ ሰባት ካብ ስኒ ምግባር ወፃኢ ኢና ንዛረብ ዘለና እቲ ዘገርም ናይዞም ኣፎም ዝሃቦም ተዛረብቲ ነቶም ሃገራዊ ተፃወቲ ኩዕሶ እግሪ ኤርትራ ተመሪፆም ዝመፁን ክልተ ግዜ ዓወት ዘመዝገቡን ክንሶም ብሰንኪ ኣብ ዝገሽዎ ምትራፎም ከይሓፈሩ ዘይሪዘርቫዮም ፕሮፌሽናል ተፃወቲ ይኮኑን እናበሉ ከናእስዎም ከለውስ ከም ሰብ መጠን ኣይገርመኩምን ዶ ኣንታ ተዛራባይ ጠንቂ መትረፊኦም እንታይ እዩ ኣቐዲምካ ክትፈልጥ ይግባአካ ኣብ መወዳእታ ክብሎ ዝደሊ እዞም ሰባት እዚኣቶም ኣእምራዊ ብስለት ዝተሓወሶ ብኽልተ መገዲ ፖለቲካዊ መልእኽቲ መሓላሊፎም እዮም ኣነ ድማ ከም ጸሓፍን ሓሳብ ኣቕራብን ኣብ ጉዕዞ ህይወቶም ጽቡቕ ዕድል እምነየሎም ክፍላይ ተክየ ጀርመን

0: ጋዜጣዊ መግለጺ ኤርትራዊ ኃይለ ዕማም መኸተ ምስግረ ደባዊ ጭቆና ኤርትራውያን ተቓለስቲ ንፍትሒ ንህግደፋዊ ስግረ ደባዊ ጭቆና ንምምካት ሓበራዊ ኃይለ ዕማም ኣቑሞም 30 ሚያዝያ 2026 ኤርትራውያን ተቓለስቲ ንፍትሒ ብወግዒ ህግደፋዊ ስግረ ደባዊ ጸቕጢ ንምቁዋም ዝዕላምኡ ኃይሊ ዕማም ኣቑሞም እዚ ኤርትራዊ ኃይሊ ዕማም መኸተ ንስግረ ደባዊ ጭቆና ኣብ ትሕቲ ዝብል ስም ዝቖመ ሓባራዊ ኃይሊ ዕማም ነቲ እናናሃረ ኣብ ምኻድ ዝርከብ ኣብ ኤርትራ ብዘሎ ስርዓተ ምሕደራን ልኡኻቱን ኣንጻር ኤርትራውያን ተነጣጠፍትን ማሕበረኮማትን ኣብ ዲያስፖራ ዝፍጸም ስግረ ደባዊ ናይ ጸቕጢ ዓመጻትን ንምቅጣምን ንምቅዋምን ዝካየድ ስራሓት ቃልሲ ንምውሃድን ምስናይን ክነጥፍ እዩ ናይዚ ዝተዋሃደ ኃይሊ ዕማም ምፍጣር ስርዓተ ምሕደራ ኤርትራ ዝፍጽሞ እናተረረየ ኣብ ምኻድ ዝርከብ ብደንቢ ዝተወደበ ስግረ ደባዊ ንጥፈታት ኣብ ልዕሊ ዲያስፖራ ማሕበረኮም ንምቅዋም ዘኽእል መገዲ ንምርካብ ኣዋርሕ ናይ ዝወሰደ ዘየቋርፅ ዘተን ምይጥን ውፅኢት እዩ ህግደፋዊ ስግረ ደባዊ ተግባራት ጭቆና ካብ ኣስመራ ብዝፍኖ መምርሕታት ዝቕለስ ብኤምባሲታት መንግስቲ ህግደፍ ተዋሂዱ ኣዝዩ ብዝተወደበ ብሓበራ ከም ራብዓይ ግንባር ጂ4 ዝፍለጥ ፖለቲካዊ ማሕበረኮማዊ ሃይማኖታዊ ኣካላትን ኣጋፈርቲ ፕሮፓጋንዳ ዲጂታላዊ መድያታትን ሰክዐታትን ዝትግበር እዩ ህግደፋዊ ኣገባባት ስግረ ደባዊ ጸቕጢ ናይ ሓሶትን ምድንጋርን ሓበሬታ ምዝርጋሕ ቃጻ ምስርጣይ ምቕሳብ ምፍርራሕ ምንጻል ኣካላዊ መጥቃዕቲ ጭውያ ምስማም ቅንጸላ ሳይበራዊ መጥቃዕቲ ኣብ ውሽጢ ኤርትራ ንዝርከቡ ቤተሰብ ምብስባስ ስርዓተ ሕጊ ዓቆብቲ ሃገራት ተጠቒምካ መሰረተ ኣልቦ ክስታት ምምስራት ዘጠቓልል ኮይኑ ብዓለም ደረጃ ብኤፍቢኣይ ይኹን ካልኦት ዓለምለኻዊ ኣካላት ከም ልሙድ ተግባራት ስግረ ደባዊ ጭቆና ይፍለጥ ቀንዲ ዕማማት ኃይሊ ዕማም ነዚ ዝስዕብ የጠቓልል ቀዳማይ ንኤርትራውያን ተናጣጠፍትን ማሕበረኮማትን ኣብ ዲያስፖራ ካብ ስርዓተ ምሕደራ ኤርትራ ዝስንዘር ስግኣታት ምክልኻል ካልኣይ ኣብ ስደት ብዝነብሩ ልኡኻት ስርዓተ ምሕደራ ኣስመራ ኣብ ልዕሊ ተቓለስቲ ንፍትሒ ዝምስረት ሕጋዊ ክስታት ንዝግበር ሕጋዊ ናይ ምክልኻል ጻዕሪ ምድጋፍ ሳልሳይ ህግደፋዊ መንግስቲ ኤርትራ ብዛዕባ ዘዋፍሮ ናይ ዓቆብቲ ሃገራት ሕግታት ዝግህስ ሕቡእ ዘይሕጋዊ ስግረ ደባዊ ንጥፈታት ሓበሬታ ምእካብ ራብዓይ ኣብ ትሕቲ ማሕበራዊ ሃይማኖታዊ ካልእን ሽፋናት ዝዋፈር መሳርሒ ስግረ ደባዊ ጭቆና ሰክዐታት ስርዓተ ምሕደራ ኤርትራ ምቅላዕን ንዝምልከቶ ትካላት ምሕባርን ሓሙሻይ ኣህጉራውያን ተጣበቕቲ ምስ ንስለ ዲሞክራሲ ዝቖማ ትካላትን ተሓለቕቲ ሰብኣዊ መሰላትን ክግበር ንዝከኣል ምትሕብባርን ንዝልገስ ደገፋትን ምውህሃድ ሻድሻይ ተግባራት ስግረ ደባዊ መጥቃዕቲ ስርዓተ ምሕደራ ኣስመራ ንምስዓር ዓለም ለኸ ሓባራዊ ዓቕምታት ተቓለስትን ፍትሒ ኤርትራ ምጥንኻር እዚ ታሪኻዊ ተበግሶ በተን ቀንዲ ናይ ኤርትራ ንስለ ፍትሒ ዝቖማ ውዳቤታት ብፍላይ ንስግረ ደባዊ ጸቕጢ ንምብዳህ ሓባራውን ዝተዋሃደን ስርሒታዊ ኣካል ዘቑማሉ ጀማር ኣጋጣሚ እዩ እዚ ኣጋጣሚ እዚ ኤርትራዊ ዲያስፖራ ማሕበረኮም ብሓድነት ጠጠው ብምባል መሰላትና ንምዕቃብን هج دفاوي زي حقاوي أوقاني تقبارات المسعرن عبي عدلوين إيو هاي العمام أفتحت استوى هذا سروع ممرحتات المسرح تبقي سلو مس غانان أفلوطون نبايتو يا أكل حبرات منقستات أمريكا نابزح براو سراح نمكياد نزحي العمام ناموقان ممصح زخ علي زي سلك سعري بمكيادو هاي العمام نظام سعيبام تتقصو الدابتات زي تغالي لي خوون زي ترافو تغالستين فتحي كحبرو ودما يتبابع ارتراوي هاقراو بايتون ديموكراسيا ولوطي بولتكاو حيلتات ارترا ارتراو لفنتن ديموكراسيا ولوطي ودب حدنت ارتراويان علم لخي من قصاص يأكل
1: زخبركم سمعتنا نالوم مدبنا أبزي تازيمنا لنا زمسا حموس بخالي مدب كساب نرغب دحنك أنيو النابلنا بزاف سعب مزيكا نسنابتكم سنة كناي